0: እዚ ድምፂ ሓርነት እዩ። ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረደ እዩ። እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም። ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣቱ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዕና ከም እትኽእሉ ንሕብር።
1: ዋጋ መስዋዕትነት ከምዚ ድነይሩ

ክቡራት ሰማዕትና ካብ ዝቐጺልና ምክትታልኩም ኣይፈለየና እናበልና ዝርዝር ዜና ነቕርበልኩም። ህግደፍ ብዛዕባቶም ዝሰወሮም ጋዜጠኛታት ሓቀኛ ሓበሬታ ንኽህብ ደረስትን ጸሓፍትን ጠዊዖም። ልዕሊ 118 ጸሓፍትን ደረስትን ካብ መላእ ዓለም ብዛዕባቶም ኣብ ኤርትራ ካብ 2001 ጀሚሮም ባሕልታት ጸጥታ ድሕሪ ምእሳሮም ተሰዊሮም ዘለዉ ጋዜጠኛታት ሓቀኛ ሓበሬታ ንኽህብ ዝጽውዕ ቅኑዕ ደብዳቤ ናብ ኢሳያስ ኣፈወርቂ ብምጽሓፍ መጸዋዕቶኦም ከም ዘሐደሱ ጋዜጣ ዘጋርድያን ዓቢራ። ካብቶም ኣብቲ መጸዋዕታ ዝኸተሙ ናይ ኖቤል ተሸለምቲ ኦላጋ ቶካረዙክን ጂም ቶዮትዚ ዝርከብዎም ኮይኖም ኮሎም ቶይቢን፣ ኦሊቭ ሻፌክ፣ ኢሳቤል ኤለንንደ፣ ቤን ኣክሪ፣ ያን ማርተል፣ ካሚላ ሳሚዝን ፅንፂን ደንገረባን ዝተባህሉ ፍሉጣት ደረስቲ እውን ካብቶም ፈረምቲ ምዃኖም እታ ጋዜጣ ጠቒሳ። እቲ ደብዳቤ ብ18 መስከረም 2026 መበል 25 ዓመት ናይቶም ድሕሪ ማእሰርቶም ዝተሰወሩ ኤርትራውያን ጋዜጠኛታት ዝኽሪ መሰረት ምግባር ፔን ኢንተርናሽናል ዝተባህለ ትካል ዘዳለዎ እዩ። እቶም ኤርትራውያን ጋዜጠኛታት ዝተኣስርሉ ግዜ ነፃ ፕረስን ድምፂ ህዝብን ኣብ ኤርትራ ከም ዝተዓፀወ ኣብቲ ናብ ኢሳያስ ዝተላእከ ደብዳቤ ምጥቃሱ ከዓ እቲ ዜና ጠቂሱ። ኣብቲ ደብዳቤ ናይቶም ቅድሚ 25 ዓመት ግዳይ ማእሰርቲ ዝኾኑ 12 ኤርትራውያን ጋዜጠኛታት ተዘርዚሩ። እቶም ጉደሳት ክኢላታት ፈረምቲ ኣብቲ ዝለኣኽዎ ደብዳቤ ዝኾነ ፀሓፊ ሓሳቡ ስለ ዝገለፀ ክስወር ኣይግብኦን ክብሉ ጠቂሶም፣ ክሳብ ዝፍትሑ ምስቶም ተሃዮም ጠፊኡ ዘለዎም ምሕዝነትን ደገፍን ቀጻለ ምዃኑ ኣስፊሮም። ነቲ ደብዳቤ ዘዳለወ ዓለም ለኻዊ ትካል ከምዚ ዝኣመሰለ ስምዕታ ናብ ሓለፍቲ ኤርትራ ዘቕርብ ዘሎ ናይ መጀመርያው ከምዘይኮነ ከዓ ኣብቲ ደብዳቤ ተሓቢሩ። ፕረሲደንት ዓለም ለኻዊ ትካል ፔን ኢንተርናሽናል ብርሃን ሶንመዝ ብወገኑ ንሓደ ስድራ ቤት ዝተኣስረ ኣባል ቤተሰቡ ኣብ ከመይ ኩነታት ከም ዘሎ ዘይምፍላጥ ክትግምት ዝፀግም እዩ ክብል ገሊጽዎ። ስለዚ ድማ እዞም ዝተሰወሩ ጸሓፍቲ ካብ ምእሳሮም ኣይርስዑን እዮም ኢሉ ነታቶም ኣስማቶም ካብ ምፅዋዕን ኩነታቶም ንክፍለጥ ካብ ምሕታትን ኣይከነቋርፅን ኢና ኢሉ። ውሳነ እገዳ ኮነ ምልዓሉ ኣሜሪካ እናታ ሓሳብ እዩ። መንግስቲ ኣሜሪካ ኣብ ልዕሊ ሓይልታት ምክልኻል ኤርትራን ካልኦት ትካላትን ወሲንዎ ዝፀንሐ እገዳ ከም ዘለዓሎ ካብ ትሪዝሪ ናይታ ሃገር ብ18 መስከረም 2026 ዝወፀ ምልክታ ሓቢሩ። እዚ ምልክታ ዝወፀ ኣብ ማእከላይ መብራቕ ዘሎ ፖለቲካዊ ቅልውላው ኣብ ዝወሰኸሉን ኣሜሪካ ድማ ብሓፈሻ ንጉዳይ ቀይሕ ባሕሪ ብፍላይ ከዓ ነቲ ኤርትራ እትርከበሉ ምዕራባዊ ገማግም ቀይሕ ባሕሪ ቆላሕታ ክትብ ኣብ ተገድሰትሉ ምዃኑ እውን እቲ ኣብ መርበብ ሓበሬታ ናይቲ ትረዥሪ ዝወፀ ሓበሬታ ጠቒሱ። እዚ ብሰንኪ ኤርትራ ኣብ ውግእ ትግራይ ምስ ፌደራላዊ መንግስቲ ኢትዮጵያ ፀሚዳ ምስላፋ ብዝብል ብ2021 ዝተወሰነ እገዳ ሎሚ ዝለዓል ዘሎ ካብ ሓይልታት ምክልኻል ኤርትራ ጥራይ ዘይኮነ ካብ ጉጅለ ህግደፍን ከም ትካል ንግዲ ሕድሪ ዝኣመሰላ ናይ ቁጠባዊ ማእከላትን እውን እዩ። ኣሜሪካ ካብ ቅድም ነቲ እገዳ ዝወሰነት ጉጅለ ህግደፍ ኣሜን ኢሉ ተልእኮ ስለ ዘይተግበረ እምበር ነቲ ኣብ ልዕሊ ህዝቢ ኤርትራ ክፍፅሞ ዝፀንሐን ዘሎን ግህሰት ኩሉ ዓይነት መሰላት ኣብ ግምት ዘእተወ ብዘይምንባሩ ተቃውሞ ገጢምዎ ነይሩ እዩ። ምምሕዳር ትራምፕ ሎሚ ነቲ ኣብ እገዳ ዘልዕሎ ዘሎ ኣብ ኤርትራ ዝኾነ ለውጢ ኣብ ዘይተረኣየሉ እሞ ድማ ህግደፍ ብ18 መስከረም 2001 ጃምላዊ ማእሰርቲ ፖለቲከኛታትን ጋዜጠኛታትን ኣብ ዝኣወጀሉ ዕለት ኣብ ዝከረሉ ምዃኑ ከዓ ነዚ ዘርኢ እዩ። ኣሜሪካ ኣብዚ እዋን እዚ ነዚ እገዳ ክተልዕል እንከላ እምበኣር ብፍላይ ምስቲ ጉዳይ ማእከላይ ምብራቅ ምስቲ ሓድሽ ወታደራዊ ምንቅስቃስ የመናውያን ዕጡቃት ሕቲ ናብቲ ናብ ኤርትራ ዝቐረበ ወሽመጥ ባብ ኤልመንደር ኣብ ዝቐረበሉ ህግደፍ ኣድላይ ተለኣኺ ክኸውን ይኽእል እዩ ብዝብል ሕሳብ ምዃኑ ርዱ እዩ። ዋና ጸሓፊ ጉተረስ ናብ ሱዳን ኣጽዋር ዘቕርቡ ኣካላት ተሓተቲ ክኾኑ ጸዊዑ።
ዋና ጸሓፊ ውድብ ሕቡራት ሃገራት አንቶኒዮ ጉተረስ ብ16 መስከረም 2026 ኣብ ዝሃቦ መግለጺ ናብ ሱዳን ኣጽዋር ብምልኣኽ ንትህልቂት ዘጋድዱ ዘለዉ ናይ ወፃኢ ሓይልታት ተሓተቲ ንክኾኑ ጸዊዑ። ኣብቲ መጸዋዕትኡ እዞም ኢድ ዘእትዉ ዘለዉ ኣካላት ቀንዲ ጠንቂ ናይቲ ኣብ ልዕሊ ሲቪል ሕብረተሰብ ሱዳን ዝፍጸም ዘሎ ኩሉ መድያዊ መጥቃዕቲ ምዃኖም እውን ጠቒሱ። ዋና ጸሓፊ ጉተረስ ንህልው ኩነታት ሱዳን ዝምልከት ንጋዜጠኛታት ኣብ ዝሃቦ ሰፊሕ መብርሂ ኣብቲ ሃገር ዘሎ ሰብኣዊ ቅልውላዊ ኣጽናትን ካብ ምቁጻር ወፃእን ይኸውን ከም ዘሎ ብምሕባር ህዝቢ ሱዳን ክጽሮ ኣብ ዘይክእል ደረጃ ሕሰም ከም ዘሎ እውን ኣቃልዩ። ጉተረስ ነዚ መግለጺ ዝሃበ ካብ መኽፈቲ መበል 81 ሰሙናዊ መብርሂ ሓፈሻዊ ባይቶ ሕቡራት ሃገራት ኣቐዲሙ እዩ። ምክንያቱ እዚ ኣኼባ ከም ዋና ጸሓፊ ዝኸፈቶ ንመወዳእታ ግዜ ስለ ዝኾነ እቶም ቀንዲ ሓላፍነት ዝወስዱ ኣብ እቶም ሱዳን ተኸፋፊሎም ብቐጻሊ ዝዋግኡ ዘለዉ ዕጡቓት ወገናት ምዃኖም ዝገለጸ ጉተረስ ናይ ወፃኢ ኣጽዋር ኣቕረብቲ ሓይልታት እውን ሱዳንን ህዝባን ኣብዚ ወዲቕዎ ዘሎ መከራ ክበጽሑ ዓብዪ ግደ ከም ዘለዎም ኣመልኪቱ። ኣታሓሒዙ ከዓ ንድርትነት ንግደ ክኢላታት ጸጥታ ሕቡራት ሃገራት ብዝምልከት እቲ ትካል ኣብ ሱዳን ናቱ ሓበሬታ ዝኣከቡን ምርሚሮም ዘጻርዩን ክኢላታት ዘይብሉ ምዃኑ ንኢዳታውነት ኣብ ሱዳን ከም ዘጋድዶ ሓቢሩ። ዋና ጸሓፊ ጉተረስ ደጊሙ እቶም ናብ ሱዳን ኣጽዋር ዝልእኩ ተሓተቲ ክኾኑ ዝደልዮም ምኽንያት ብነታቶም ኣጽዋር ኣብ ልዕሊ ህዝቢ እቲ ሃገር ጃምላዊ ህልቂትን ምምዝባልን ይወርስ ስለ ዘሎ ምዃኑ እውን ኣረዲኡ። መዝነት አንቶኒዮ ጉተረስ ከም ዋና ጸሓፊ ውድብ ሕቡራት ሃገራት 2026 ከበቅዕ እዩ። ግንባር ህዝባዊ ምትሕብባር ንህልውና መምስራቱ ተገሊጹ። ኣብ ኢትዮጵያ ህዝባዊ ምትሕብባር ንህልውና ዝተባህለ ሓድሽ ጸረ መንግስቲ ብልጽግና ግንባር ከም ዝተመስረተ ብ20 መስከረም 2026 ብኣቶ ዘመነ ካሰ ብዝቐረበ ጋዜጣዊ መግለጺ ተሓቢሩ። ናይዚ ብልጽግና ንምውጋድ ሓቢሩ ከም ዝቃለስ ዝገለጸ ህዝባዊ ግንባር ኣባላት ኣምሓራ ፋኖ ብሔራዊ ምንቅስቓስ ሰራዊት ሓርነት ኦሮሞን ህዝባዊ ወያነ ሓርነት ትግራይን ዝርከብዎም 7 ጸረ ብልጽግና ወታደራዊ ክንፊ ዘለዎም ውድባት ምዃኖም ኣብቲ ጋዜጣዊ መግለጺ ተጠቒሱ። እቲ መግለጺ ኢትዮጵያ ኣብ ትሕቲ ሰልፊ ብልጽግና ውልቀ መራሒ ኣብዪ ኣሕመድ ዓልን ምውዳቓ ጠቒሱ ናይ ሰባት ህልቂት ጸቢብ ዓሌታውነትን ድኽነትን መለለይኣ ኮይኑ ከም ዘሎ ኣስፊሩ። ኣብ ርእሲ እዚ ኢትዮጵያ ኣብ መሪሕነት ብምስገና ሕግን ስርዓትን ተሓረማን ሚልዮናት ካብ ህዝባ ኣብ መከራ ዝወደቑላን ሃገር ኮይና ከም ዘላ እውን ብዝርዝር ኣቕሪቡ። ኢትዮጵያ ናብ ከቢድ ቁጠባውን ሰብኣውን ቅልውላው ተምርሕ ከም ዘላ ከዓ ኣብቲ ጋዜጣዊ መግለጺ ተንጸባሪቑ። እቲ ዝምስረት ዘሎ ሰፊሕ ዝተባህለ ግንባር ድሕሪ ውድቀት ስርዓት ብልጽግና ናይ ኢትዮጵያ ጸጥታን ምርግጋእ ንምውሓስ ኣሳታፊ መሰጋገሪ ምሕዳራዊ መስርሕ ከም ዝኽተል ሓቢሩ። ካብ ናይቲ ዝምስረት መሰጋገሪ ምምሕዳር ዕማማት ከዓ ምዕቃብ ህልውናን ድሕነትን ህዝብን ምውሓስ መሰረታዊ ድልየት ህዝብን ከም ዝርከብዎ ጠቒሱ። እቲ ጋዜጣዊ መግለጺ ኣብ መወዳእታ ናብ መላእ ሲቪላዊ ማሕበራትን ፖለቲካዊ ውድባትን ኢትዮጵያ ናብ ላዕለዎት ሰብ መዝን ሰራዊትን መንግስቲ ናብ ጎረባብቲ ሃገራት መላእ ሃገራት ኣፍሪቃን ሕብረተሰብ ዓለምን ናይ ምትሕብባር መጸዋዕታ ኣቕሪቡ። ዝተፈላለዩ ምስ ህዝባዊ ወያነ ሓርነት ትግራይ ናይ ቀረባ ርክብ ዘለዎም መድያታት ከም ዝሓበርዎ ናይ ግንባር ኣቦወንበር ዘመነ ካሰ ካብ ፋኖ ኣምሓራ ኣቦወንበር ኩማ ደሪባ ካብ ሰራዊት ሓርነት ኦሮሞ ምክትል ኣቦወንበር ደብረ ጽዮን ገብረ ሚካኤል ካብ ህዝባዊ ወያነ ሓርነት ትግራይ ድማ ዋና ጸሓፊ ኮይኖም ኣብ ቅድሚት ዝመርሑ ሓለፍቲ ከም ዝኾኑን ናይተን ዝተረፋ ውድባት ሓለፍቲ ድማ ኣባላት መሪሕነት ከም ዝኾኑ ተሓቢሩ። እዚ ከምዚ ኢሉ እንከሎ እዚ ብናይ ቀረባ ምክትታል ምምሕዳር ህግደፍ መንግስቲ ግብፅን ከም ዝተመስረተ ዝንገረሉ ግንባር ናይ ብልጽግና ብዓብኡ ኮይኑ ካብ ብዙሓት ኣንጻር ብልጽግና ዝቃለሱ ወገናት እውን ኣርሒቑ ዝጥምት ራእይ የብሉን ብዝብል ሓያል ተቃውሞ እዩ ዝገጥሞ ዘሎ። ቴሌቭዥን ትግራይ ብበዓል መዚ ሜድያ ተኣጊዳ። በዓል መዚ ሜድያ ኢትዮጵያ ንቴሌቭዥን ትግራይ ብግዜያውነት ከም ዝኣገዳ ብ21 መስከረም 2

ሰማዕትና ካብ ዝቐፂልና ህዝቢ ናተይ ጥራሕ እዩ ናይ ምባል ሕዱር ሸፈጥ ዝብል ናይ ክፍሊ ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ሓተታ ነቕርበልኩም። ህዝቢ ምስ ኩሉ ዝህልዎ ብዙሕነት እቲ ብጉዳያት ሃገሩ ዝለዓለ ወሳነ ግደን ሓላፍነትን ዝውንን እዩ። መንግስቲ ድማ እቲ ዝሰፍሐን ንኩሎም ዜጋታት ዘሳትፍን ዝተፈላለዩ ኣካላት ዘለውዎን ውዳበ እዩ። ህዝቢ ብጉዳይ ሃገሩ ኣብ ዝተፈላለዩ ዛዕባታት ዝተፈላለዩ ኣረኣእያታት ክህልውዎ ውህብ እዩ። ኣረኣእያታቱ ኣብ ምትግባር ድማ ተመሳሳሊ ማሕበረ ፖለቲካውን ቁጥባውን ኣተሓሳስባ ዘለዎም ኣካላት ናይቲ ህዝቢ ሓበራዊ ዓቕሚ ንምጥራይ ይቀራረቡን ይውደቡን። ከም ውፅኢት ናይዚ ምቅርራቦም ከዓ ኣብ ሓንቲ ሃገር ውድባዊ ብዙሕነት ይህሉ። ኣብ ከምዚ ዝኣመሰለ ኩነት ህዝቢ ሓንቲ ሃገር ኣብ ሓፈሻዊ መስርሕ ጉዕዝኡ ዘሰማምዑን ዝፈላለዩን ኣተሓሳስባታት ከም ዝህልውዎ የርኢ። ኣብቲ ውዱብ ጉዕዞ ኣተሓሳስባኻ ተዓዋታይ ንኽኸውን ምውድዳር ክህሉ ርዱእ ይኸውን። እዚ ውድድር ነቲ ከም ህዝቢ ሓንቲ ሃገር ዘሰማምዓካ መሰረታዊ ኣዕኑድ ዘይጥሕስ ብሕጊ ዝምራሕን ምክብባር ዘይተፈልዮን ክኸውን መሰረታዊ ተደላይነት ኣለዎ። ንዚ ብግብሪ ንምውዓል ከዓ መስተውዓሊ ሓላፍነታዊ ኣርሒቑ ዝርእን ፍልልይ ጸጋ እምበር መጻልኢ ከም ደይኮነ ዝርዳእ ንቑሕ ሕብረተሰብ ምህናጽ መሰረታዊ እዩ። ኣብዚ ነጻነት ምውዳብን ሓሳብካ ምግላጽን ሓደ ካብ መሰረታዊ መሰላት ስለ ዝኾነ ሓደን ፍቓድ ሓታቲ እቲ ኻልእ ከዓ ፍቓድ ወሃቢ ዝኾነሉ ይኮነን። ዝኾነ ውዳበ ብዙሓት ተሳቲፎም ዝዋስእሉ ናይ ምዃን ባህጊ ክህልዎ ርዱእን ቅቡልን እዩ። ካብዚ ብምንቃል እዩ ኸዓ ኣብ ሓደ ውዳበ በቲ ሓደ ወገን ኣባላትካ ምብዛሕን ዘይምብዛሕን በቲ ኻልእ ከዓ ብግቡእ ምብቅዖምን ዘይምብቅዖምን መሰረታዊ መዐቀኒ ኮይኑ ዝቐርብ። ሓደ ውዳበ እንታይ ከም ዘዕውት ዝእምቱ ኣባላቱ ዘመሓድረሉን ዝቈጻጸረሉን ብተሳትፎ ናይቶም ዝምልከቶም ኣብ ሕጋዊ መድረኽ ዝጸደቑ መወከሲ ሰነዳት ክህልዎ መባእታዊ ኣገዳስነቱ እዩ። በዞም ሰነዳት ዝቕየዱን ኣብ ቅድሚቲ ሕጎም ተሓተቲ ዝኾኑን ከዓ እቶም ኣባላት ናይቲ ውዳበ እምበር ሓፋሽ ህዝቢ ይኮነን። ሓደ ሓደ ዓመፀኛ ውዳቤታት ግና ነቲ ኣባሎም ዘይኮነን ብውድባዊ ሕጎም ክቕየት ዘይግደድን መላእ ህዝቢ ብፍላይ ንህልውንኦም ከድልዮም እንከሎ ንሕናን ንሱን ናይ ሓደ ቕርሺ ኽልተ ገጺና ብዝብል ሸፈጥ ጀሆ ክሕዝዎ ምርኣይ ልሙድ እዩ። ኣብ ርሑቕ ከይከድና ከምዚ ዝኣመሰለ በደል ኣብ ሃገርና ህግደፍ መንቀሊኦምን መዓርፎኦምን ብዘይፍለጡ ኣዋጃት ዓፊኑ ዝኸዶ ዘሎ ኣገባብ ኣሉታዊ ኣብነት ኮይኑ ዝጥቀስ እዩ። እቲ ንመላእ ህዝቢ ሓንቲ ሃገር ናይ ምምሕዳርን ምግዳድን ስልጣን ዘለዎ ሰነድ ናይ ገለ ውሱናት ካብቲ ህዝቢ ብኣባልነት ዝተሰለፍሉ ውዳበ ሕግታት ዘይኮነ መላእ ህዝቢ ብዘሳትፍ ዲሞክራስያዊ መስርሕ ዝጸድቕ ሃገራዊ ቅዋም ጥራይ እዩ። ናይ ሓደ ውዳበ ውሽጣዊ ሕጊ ሃገራዊ ሕገ መንግስቲ ንምትካእ ክደናደን እንከሎ ግና ህዝቢ ኽሳብ ክንደይ ናይ ዘይወዓለሉ ሕጊ ግዳይ ከም ዝኸውን ዘርኢ እዩ። ኣብ ህልዊ ኹነታት ኤርትራ እቲ ብተሳትፎ ህዝቢ ከም ዝጸደቐ ዝነገረሉ ዝነበረ ሕገ መንግስቲ ምስ ኩሉ ዝነበሮ ሕጽረታት ከይሰርሐ ዝሞተ ተባሂሉ ካብ ዝቕበር ነዊሕ ግዜ ኮይኑኣሎ። ናይቲ ውሱናት ዝኣባላቱ ውዳቤ ህግደፍ ሕግን መደባትን እውን ብዘይእውጅ ድሃዩ ካብ ዘጥፍእ ነዊሕ ግዜ ስለ ዝኾነ
ሎሚ ኤርትራ ኣብ ዊንታን ድሌትን ሓደ ውልቀ መላኽ ዝወደቐትሉ ግዜ ምዃኑ ኣብ ባይታ ዘሎ ተግባር ዝምስክሮ እዩ። ሓደ ውዳቤ ናይ ህዝቢ ተቐባልነት ክረክብ ዝኽእል ኣብ ስሩዕ መድረኻት ዘውፅኦ መደባትን ዝምራሐሉ ቅዋምን ናይ ህዝቢ ባህጊ ኣብ ግምት ዘእቱ ኣብ መስርሕ ምትግባር ድማ ትካላዊ ተሓታትነት ዘንጸባርቕ መስርሕ ዝኽተል ክኸውን እንከሎ እዩ። ኣብ ከምዚ ኩነታት ንህዝቢ ብዘይ ምግዳድ ብድልየቱ ደጋፊየ እዩ ምባል ይከኣል ይኸውን። ብኸምዚ ዝኣመሰለ ውዳቤታት ህዝባዊ ባህጊ ከንጸባርቕ እንከሎ ገለ ዜጋታት ንኣባልነት ናይቲ ውድብ እውን ክመርፅዎ ይኽእሉ ወይ ድማ ብዘይ ኣባልነት ደገፍን ኣፍሉጦን ይህብዎ። ካብዚ ሓሊፉ ናይቶም ብኣባልነት ዘሰለፍካዮም ዜጋታት ሕቶ እኳ ከይመለስካ ህዝቢ ናተይ ጥራዩ እናበልካ ጓዕፂፅካ መሳርሒ ኢደወነናዊ ውሳኔታትካ ንክኸውን ከተገድዶን ከለኻ ኪኖ ክቱር ምልኪ ካልእ ኣይከውንን። ሓደ ኸም ህግደፍ ዝኣመሰለ ኣብ ነብሱ ዘይተኣማመን ጠላምን ስስዕን ውዳቤ ጥራሕ ኢዱ ኸይተርፍ ስለ ዝሰግእ ዘለዎ ግዜያዊ ዓቕምን ሓይልን ተጠቒሙ ኣብቲ ፖለቲካዊ ሜዳ ዝወዳደሮ ተሓሳስባ እግሪ ንኸይተክል እዩ ዝሰርሕ። ድሕሪኡ ነቲ መተካእታ ዝሰኣነ ህዝቢ ናቱ ጥራይ ኣምሲሉ ከም መሳርሒ ክጥቀመሉ ይፍትን። ሰልፊ ዲሞክራሲ ህዝቢ ኤርትራ ብኣንጻር እዚ ኣብ ዓንቀጽ ራእይን ዕላማን ሰልፊ ንኡስ ዓንቀጽ 1.1.1 ኣብ ቅድሚ ህዝቢ ተሓታቲ ዝኾነ ተሳትፎ ኣብዝሓ ሰልፍታትን ሰላማዊ ውድድርን ዘፍቅድ ንመሰረታዊ ሰብኣውን ዲሞክራስያውን መሰላት ዜጋታት ዝኽብርን ዝጣበቕን ስርዓተ መንግስቲ ብምርጫ ህዝቢ ክውሰን ከም ዘለዎ ይኣምን ዝብል ኣገዳሲ ሓሳብ ኣብ ፖለቲካዊ መደብ ዕዮኡ ስፊሩ ኣሎ። ኢሳያስ ኣፈወርቂ ሓደ ግዜ ብጋዜጠኛ ጋዜጣ ሓዳስ ኤርትራ ኣብ መንጎ ህግደፍን ህዝቢ ኤርትራን ድሕሪ ነጻነት ዘሎ ዝምድና ኸመይ ይመስል ተባሂሉ ምስተሓተተ ንውድብናን ህዝቢ ኤርትራን ከመንዩ ክልተ ኣካላት ገይርዎም ብዝብል ዘስምዖ ናይ ምጉጣጥን ቁጥዕን መልሲ ሓደ ኻብ መርኣያታት ገባቲ ባህሪኡ ኾይኑ ዝጥቀስ እዩ። እዚ ኸምዚ ዝኣመሰለ ዓምጣር ካይዳ ኣብ ህግደፍ ዝገደደ ይኸውን እምበር ናይ መልእኽቲ ጠባይ ኮይኑ ኣብ ብዙሓት ዓመፅቲ ውዳቤታት ዝርአ ግህሰት ኣብ ልዕሊ መሰረታዊ መሰል ህዝቢ እዩ። ስለዚ ከምቲ ሰነዳት ሰልፊ ዲሞክራሲ ህዝቢ ኤርትራ ወሳኒ ተሳትፎን ተራን ህዝቢ ኣብ ጉዳይ ሃገሩ ብሕግን ብግብርን ውሕስነት ምእንቲ ክረክብ ፖለቲካዊ ማዕርነት ምዕሩይ ምክፍፋል ፖለቲካዊ ስልጣንን ዝተማልአ ህዝባዊ ተሳትፎ ኣብ ፖለቲካዊ ህይወት ሃገር ነናሓድሕዱ ዝተሓሳሰብ ግሉጽነት ዝመልኦ ነፃ መንግስታዊ ትካላት ምቋም መሰረታዊ ዕላማ ገይሩ ይርእዮ ዝብሎ ህዝቢ ኤርትራ ነቲ ብኢደ ወነኑ ህዝቢ ናተይ ጥራዩ እናበለ ነፃነቱ ገፊፉ መሳርሒ ዝገብሮ ዘሎ ጉጅለ ኢሳያስ ኣነ ናይ ሃገረይ እምበር ናይ ውድብካ መጋበርያ ኣይኮንኩን ክብሎ ከም ወትሩ ነዘኻኽሮ።

ዝኸበርኩም ሰማዕትና ናይ ሎም መደብና ኣብዚ ተዚምና ኣለና። ዝመፅእ ሓሙስ ብኻልእ መደብ ክሳብ ንረኸብ ድሓንቀኒዩ እናበልና ብዛ ትስዕብ ሙዚቃ ንሰናበተኩም። ሰናይ ቀናይ።